ክቡር አባት ሀዘርኩ ሰዓት የሀዘርኩ ሬዲዮ ኤክስዲ ተፕላይት ሜጋሃርትስ ነመስካረ ሀዘርኩ ሬዲዮ ኤክስዲ ተፕላይት ሜጋሃርትስ ከፕራስቲቲ ካሪክተም ጫፈዲፖክ ኩፐር ካሜራውን ባይካፓስ ባይካ ተፈይ ተማም ተማም አደረውን የስቶ ተማነረማ ስዋከት ከነ ሳንሱ መካሪክተም ፕራስቲቲ ትራስ ማተው ፓስቲቲ ባይሰኪ ኩሱ ተፋይስ ነራም ነራማይ ለቀርነ ኩላጊያን የፋለ ያዝ ቢስስ ቢስስ በናውነ ኩላጊያ ፕራቪቲ ፓርትመንቱን ሰ ለሊታ ዚማ ከስታፍራ ከሰብነ ሳፍ መጣፈ የሚሰጥ ገለደስ ተታብ ቢስ ተራህራ ቢዝነ ማደን ባታ ስነር ሳዲ ራክኑ ባይኮ ሳበን ያሳሳ ስነር ሳዲ ነላ ፍምነ ሳንሱ አፕሮቴክት ስርኮ ኩረካን ጋርናመን ሰብነ ማማስ ነው ሳሊስ ስነ ሳቢስ ተማተ መራውን ሳከውን ሳስነር ሳሊስ ሳሊስ ስነ ሳቢስ ተማተ መራውን ወላ ሳሰተ ማሲስ ዝርኩን ፈታውን ሳከውን ሳ ፍሪኮንስ ሞዱለስ ነው ዝርኩ ሬዲዮ ኤክስዲ ተክለት ሜጋሃርትስ ታምኮ ስለተን ፓልታለ በሜጋሃርትስ ባከስነ ነን ሰኒ ኦንላይን ከማደን ተፕሬዘን አብር ባትረ ነታል ባትረ ዝርኩ ያፕ ሰነ ሰንዳል ፌስቡክ hazirnews.com hazirradio.org.np ፈጥማዝናት ትብላደስ ታብደስ ማራይረስ እንደነም ሰበና ያሰሰ ስንር ሳጅና ለካም ጋር ነው ሰላከና ዋይትናይ ይወርድነን ሳካሁንን ሰዛሃዝ ስርዘስ ተባስታ ማርሄረ ዝንዝም ማደማ ከስንር ሳጅ ራክ ነው ወይስ ስንር ሳጅ ነው ላባንዴ እድብላ ጁላናገሪት ሜካሪክም ክስሩዋት ጋር ያልሰው ተፋይከ ማዝማፍቶም ላማ ከአባዝ ለጅትራክረት ስፈሳው ሰው ሬዲዮ ስንደጋኖላፍን መሰጅ ጋር ተጋኖላይታ